ኮመ ነፍሰኪ ወስማርገ ረሃሊ ብገናኔ እችከ አዲትያ ባሚሁን ኩላ አመልተከ ትያባሚሁና ፉሪሃመ እጀዛ ድባን ከንከሸወሪ ቅያመድወሁኔ ፋሄነረከይን እኪባ ኩረቫ ስዋሩገ ቤድቢ ሚሃ ደናሽ ፋሄ እሚሃኩ ነሲብ ሊብገም ፊከንከሸወሬ ከሂቤሪ ከምገ ዋጉቲ ውፈለዴ እችከምጋ ሜኑይ ዱንዬ ገ ድሪውሉን ወይ

ናይ ሙእሚን አንሄኑ ኤከላንገ ስወርገተከ ቤደውመተከ ኤታንገ ዳሹም ፌንኮርተን ሂንገ ሂንጋ ሁሬ ኤታንገ ኤውረን አበደ ደሚትቤ ጎቱገ አዲ ኤውረንገ ኩፋፈተን ኤውረንገ ኪበይም ፉሴውመተከ አዲ ቦድዌገምባ ነሲብ ሊመከምጋ አላሁገ ሐድረቱጋ ኤከንተቤ